ትወጅኝንዶ አሁን ንገሪ በጥርስ የሳት አታመላልሽኝ ትዝታስክፉነ ክንፍንፍ ያረጋ እውነቱን ነግረሽኝ ባውቀው ይሻለኛ ትወጅኝ እንደው አሁን ንገሪ በጥርስ የሳቅሽ አታመላልሽኝ